ያሉት ትርስሽ ከሩቅ ይስባሉ ኮብላላ አይኖችሽ እርዳሌ ባትሽ ሳንቃ ነው ደረትሽ መልክሽ ጸገነት ሰው በቁም ገዳይነሽ መልክሽ